0: 예래 자그다 쉐왕 지레가 니들 하띠 돌주라도 칠래 하뜬 돌아면 하르기다 따라 책된 돌다란 하이든 대걸 요구이 벌게날 빌드 빌드클이 벌벌 얼굴 이젠 하이후랭스 청룩이다 하이등인대걸 업벌질라 니스부제다 니스부일드 세근이 암마라 첼진 오직대든 쉐왕벌 젤레이버간 니들 헛디 벗을질라 헤렌 젠문이 질겔 장난 헛디 똑똑으로 가르 부스러답지흔 여우쿠이 완울룸 디득디질헷 쉐징낸 체력벌 니들 헛디 부슬드니 오잔 어뚜스 우스디알디 차절이 와가간 하이스는 대구리 장준 질기 예다 장들 으르헤 바시 쉐징낸 질기 하루일도 알로 회삼해봐 하이 탈들 예 탈라바라만 쉐징낸 차절이 와가간 잡을 미슬라티 하이스니 돈들렛 서라모디기 득티디베야 하티디브들 헤리가르렌 마제호
1: Эрхэм хүндэтгэл сонсогчдоо Тубаражуугийн Монгол хэлний нэвтрүүлгийн Өв соёлын Алтан хором тусгай нэвтрүүлгийн энэ удааны дугаар энэ дүхрээд өндөрлж байна. Найруулагч нэвтрүүлэгч Журамт Хянагч Одхон Хөвчин Хүлэн сонссон та бүхэнд баярлалаа. Та бүхэн жалгаад Тубаражуугийн Монгол хэлний нэвтрүүлгийн бусад програмуудыг хүлэн авч сонсоорой.